0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሐምሌ 20 ቀን 2018 ዓ.ም ምረት ሰኞ። ጤና ይስጥልን የተወደዳችሁ የዶቼ ቬለ ተከታታዮች፣ እንደምን አመሻችሁ፣ እንደምን አረፈዳችሁ። ከዶቼ ቬለ የቀጥታ ስርጭት ስቱዲዮ ለዓለም ዜናው ፀሐይ ጫኔ ቀርባለች። የአንድ ሰዓቱን ዝግጅት በመምራት ደግሞ እኔ አዜብ ታደሰ በቀጥታው ስቱዲዮ እስከ ዝግጅቱ መጨረሻ አብሬያችሁ ዘልቃለሁ። አብራችሁ ቆዩ። የዓለም ዜናን የሚከተለው የምሽቱ የዜና መጽሔታችን ለአማራና ለትግራይ ምሁራን የቀረቡ የትብብር ጥሪዎችና ያላስማሙ ተቃርኖዎች፣ በምስራቅ ወለጋ ዞን በታጣቂዎች የደረሰ ጥቃት፣ በደቡብ አፍሪካው መጤ ጠል ጥቃት ሀገሪቱን ከአፍሪካ ማቃረኑ፣ እንዲሁም የመጀመሪያው የኢትዮጵያ ፊልም ፌስቲቫል በፓሪስ የተሰኙ ርዕሶችን ያስተነትናል። በሁለተኛው ክፍል የሚቀርበው ሳምንታዊው ማህደረ ዜና የአሜሪካና ኢራን ጦርነት አዲስ የከፈታቸው ሁለት ግንባሮች በሚል ሰፋ ያለ ትንታኔ ይዟል። የስፖርት ጥንቅርም የጀርመን ብሔራዊ የእግር ኳስ ቡድን አዲስ አሰልጣኝ የዩርገን ክሎፕን ማንነት ጨምሮ በሳምንቱ የተካሄዱ አበይት ስፖርታዊ እንቅስቃሴዎችን ይዞልን ይቀርባል። እነዚህን ዝግጅቶቻችንን በሳተላይት በኢትዮሳት ወይም ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል DW ላይ ታገኙታላችሁ። በፌስቡክ፣ በዩቲዩብ፣ በቴሌግራም በቀጥታ ስርጭት እንደመጣለን። አድማጮች፣ አሁን ወደ ምሽቱ የዓለም ዜና ልሰዳችሁ። ፀሐይ ጫኔ
0: የዲደብሊው ዜና።
2: ጤና ይስጥልን፣ ዜና እናሰማለን። በቅድሚያም እርሶቹን። በኦሮሚያ ክልል ምስራቅ አርሲ ከ450 በላይ ሰዎች መገደላቸውን ኢሰመጉ ይፋ አደረገ። የኢትዮጵያ ሰብአዊ መብቶች ጉባኤ ይህንን የገለጸው በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም እስከ ግንቦት 24 ቀን 2018 ዓ.ም የተፈጸሙ የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ግኝት ይፋ ባደረገበት ልዩ መግለጫው ነው። የናይጄሪያ ጦር በታጣቂ ቡድን የተጠለፉ 48 ሰላማዊ ሰዎችን በዘመቻ ማስለቀቁን ገለጸ። በኢራን የሚደገፉት የሁቲ አማጽያን በሳውዲ አረቢያ የነዳጅ መሰረተ ልማት ላይ የድሮን ጥቃት መጀመራቸውን ገለጹ። የጀርመን መራሄ መንግስት ፍሬድሪሽ ሜርስ ቅዳሜ በበርሊን በተፈጸመ ጥቃት ምላሽ እንዲሰጥ ጥሪ አቀረቡ። ኢራን ከአሜሪካ ጋር ምንም አይነት ድርድር ውስጥ እንዳልሆነች ገለጸች። ዜና በዝርዝር። ኢሰመጉ በኦሮሚያ ክልል አርሲ ከ450 በላይ ሰዎች መገደላቸውን ይፋ አደረገ። የኢትዮጵያ ሰብአዊ መብቶች ጉባኤ ይህንን የገለጸው በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም ጀምሮ እስከ 2018 ዓ.ም ድረስ የተፈጸሙ የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ግኝት ይፋ ባደረገበት ልዩ መግለጫ ነው። 37 ገጾች ባሉት በዚህ የኢሰመጉ 158ኛ ልዩ መግለጫ በዞኑ የተለያዩ ወረዳዎችና አካባቢዎች ቢያንስ ከ450 በላይ ንጹሐን ዜጎች መገደላቸውን አስታውቋል። በዞኑ በሚገኙ 9 ወረዳዎች ውስጥ በታጠቁ አካላት ማንነትና ሃይማኖትን መሰረት በማድረግ በተፈጸሙ ጥቃቶች የሰው ህይወት ከመጥፋቱ ባሻገር በርካታ ዜጎች ለአካላዊ ጉዳት፣ ለእገታና ላስገድዶ መሰወር ተዳርገዋልም ብሏል። ጉባኤው የሟቾችን ስም ዝርዝርም ከነምስላቸው በሪፖርቱ ላይ ይፋ አድርጓል። የሰመጉ ድርጊቶቹ በህገ መንግስቱና በዓለም አቀፍ ድንጋጌዎች የተረጋገጡ መሰረታዊ መብቶችን የጣሱና በሰብአዊነት ላይ የተፈጸሙ ወንጀሎች ባህሪያትን የሚያሳይ ነው ብሏል። በመሆኑም የፌዴራልና የክልል መንግስታት ለዜጎች ዘላቂ ጥበቃ እንዲያደርጉ፣ ጥሰት ፈጻሚዎችንም ለፍርድ እንዲያቀርቡ፣ ለተጎጂዎችም ካሳ እንዲከፍሉና ተፈናቃዮች ወደ ቀያቸው እንዲመለሱ ጥሪ አቅርቧል። የናይጄሪያ ጦር በታጣቂዎች ቡድን የተጠለፉ 48 ሰላማዊ ሰዎች ማስለቀቁን ገለጸ። የናይጄሪያ ጦር ትላንት በሰሜን ምዕራብ ዛምፓየር ክልል ካውራ ናዳሙ አካባቢ ባደረገው ዘመቻ ቢያንስ 48 የተጠለፉ ሰዎችን ከታጣቂዎች አስለቅቋል። የዘመቻው ቃል አቀባይ ሌትናንት ኮሎኔል አሊያ ጃንዳ እንዳሉት ቢያንስ 40 ሞተር ሳይክሎችን ያዙ የታጣቂ ቡድን አካባቢውን ከወረረ በኋላ ሰላማዊ ሰዎችን መጥለፉን ገልጿል። የመንግስት ወታደሮች ቦታው ሲደርሱም ወዲያውኑ ባሸባሪዎቹ ላይ ከባድ የተኩስ ልውውጥ አድርገዋል። ይህም ታጣቂ ቡድኑ የተጠለፉትን ተጓዦች ትተው ወደ አካባቢው ጫካ እንዲሸሹ አስገድዷቸዋል ብለዋል ኮሎኔሉ። በዚህ ሁኔታ የተወሰደ ፈጣን ጣልቃ ገብነት 48ቱንም የተጠለፉ ሰዎች በተሳካ ሁኔታ ማዳን እንደተቻለ ገልጿል። በዘመቻው ወቅት አንድ ሲቪል መገደሉና ሁለት ሌሎች በጥይት ቆስለው ለህክምና ወደ ሆስፒታል መወሰዳቸውንም ኮሎኔሉ ጨምረው ገልጸዋል። የየመን ሁቲዎች በሳውዲ መሰረተ ልማቶች ላይ ጥቃት መጀመራቸውን ገለጹ። በኢራን የሚደገፉት የየመን ሁቲ አማጽያን ሰኞ ዕለት በሳውዲ አረቢያ የነዳጅ መሰረተ ልማት ላይ የድሮን ጥቃቶች መጀመራቸውን ተናግረዋል። ይህም የሳውዲ መንግስት ድሮኖች ይቅርታህን አርፍተ ነገር እንደገና ደግመዋለሁ። ይህም የሳውዲ መንግስት ድሮኖች ለፈጸሙት ወረራ ምላሽ ነው ተብሏል። የሁቲ ወታደራዊ ቃል አቀባይ የሀያ ሳሬ እንዳሉት ከምስራቅ ሳውዲ አረቢያ ወደ ያንቡ የሚወስደውን የድፍድፍ ዘይት ማቅረቢያና ማጓጓዣ በሆኑ ሚስጥራዊ ኢላማዎች ላይ ሁቲዎች በርካታ ድሮኖችን በመጠቀም ጥቃት ፈጽመውባቸዋል። ጥቃቱ የባህረ ሰላጤው ንጉሳዊ አገዛዝ የምስራቅ ምዕራብ የነዳጅ መስመር ወደ ቀይ ባህር የሚደርስበትን የወደብ ከተማ ያካትታል ሲል የፈረንሳዩ የዜና ምንጭ አጃንስ ፍራንስ ፕሬስ ዘግቧል። ይህ ዶቸ በለ ዲደብሊው ነው። ኢራን ከአሜሪካ ጋር ምንም አይነት ድርድር ውስጥ እንዳልሆነች ገለጸች። አጃንስ ፍራንስ ፕሬስ እንደዘገበው የኢራን የውጭ ጉዳይ ሚኒስተር ሰኞ ዕለት በሁለቱ ወገኖች መካከል የሚካሄደው ግጭት መቋረጡን ቢገልጽም በአሁኑ ጊዜ ከዩናይትድ ስቴትስ ጋር በሚደረገው ድርድር ውስጥ ኢራን እንዳልተሳተፈች አስታውቋል። አሸማጋዮች በአካባቢው ስላለው ሁኔታ ከአሜሪካ በኩል መልእክቶችን ለኛ ሊያስተላልፉ ይችላሉ፣ ነገር ግን በአሁኑ ጊዜ ከዩናይትድ ስቴትስ ጋር ምንም አይነት ድርድር ውስጥ አይደለንም ሲሉ የሚኒስትሩ ቃል አቀባይ እስማኤል ባቃሊያ በሳምንታዊ ጋዜጣዊ መግለጫቸው ላይ ተናግረዋል። ኢራን ድርድር እየጠየቀች እንደሆነ ተደርጎ የሚቀርበው ወሬም ሌላኛው ወገን የሚያሰራጨው ውሸት ነው ሲሉም አክለዋል። እንደ ዘገባው በሆርሙዝ የባህር ወሽመጥ ላይ በተደረገ አለመግባባት ምክንያት የዲፕሎማሲያዊ ጥረቶች ከተበላሹ ወዲህ በዚህ ወር መጀመሪያ በኢራንና በዩናይትድ ስቴትስ መካከል የጥላቻ ቁርሾ እንደገና ቀጥሏል። ሆኖም ግን በሁለቱ ወገኖች መካከል 13 ቀናት የተኩስ አቁም ልውውጥ ከተደረገ በኋላ ጦርነቱ ከትናንት ወዲያ ቅዳሜ ቆሟል። የጀርመን መራሄ መንግስት ፍሬድሪሽ ሜርዝ በበርሊን በተፈጸመው ጥቃት ላይ ምላሽ እንዲሰጥ ጥሪ አቀረቡ። ሜርዝ እንዳሉት ቅዳሜ በበርሊን የኩራት ፌስቲቫል አቅራቢያ የተፈጸመው ጥቃት እንዴት ሊከሰት እንደቻለና እንዴት መከላከል እንዳልተቻለ አሁንም መልስ የሚሹ ጥያቄዎች አሉ። ሜርዝ ዛሬ በሰጡት ጋዜጣዊ መግለጫ ዋና ተጠርጣሪው ክትትል ሲደረግበት እንደነበርም ገልጸዋል።
3: Ich verstehe bis heute nicht, wie es dazu kommen konnte, dass dieser Mann, der unter ständiger Beobachtung steht.
4: ያለማቋረጥ ክትትል የሚደረግበት ይህ ሰው ትላንት ሳይታወቅ ወደ ክርስቶፈር ጎዳና እንዴት መድረስ እንደቻለ አሁንም አልገባኝም። የኔ ጥያቄ ይህ እንዳይከሰት መከላከል ይቻል ነበር? ያ ተራ ጥያቄ አይደለም፣ ከባድ ጥያቄ ነው።
3: Verhindern können. Es ist keine rhetorische Frage, sondern eine ernst gemeinte Frage.
2: ሜርዝ አያይዘውም ለእንዲህ አይነት እርምጃ ህጋዊ መሰረት በቂ ካልሆነ ይህንን ለማድረግ ስለሚረዱ ህጋዊ ድንጋጌዎች መነጋገር አለብንም ብለዋል። ዋና ተጠርጣሪው የ21 ዓመቱ ጀርመናዊ አብዱል ባውት በበርሊን መሃል ከተማ ጥቃቱ ከተፈጸመ ከ24 ሰዓታት በኋላ በተደረገ ፍለጋ በፖሊስ ተገድሏል። ባለስልጣናቱ ጥቃቱ የአክራሪ የሽብር ጥቃት ጋር የተያዘ ሊሆን እንደሚችል ገልጸዋል። አቃቢ ህጎች ባውት ቀደም ሲል ISS ለመቀላቀል እንደሞከረም ተናግረዋል። ቅዳሜ በተመሳሳይ ጾታ አፍቃሪያን ኩራት የተባለ ዝግጅት ላይ በተፈጸመው በዚህ ጥቃት አንድ ሰው ሲገደል 29 ሰዎች ደግሞ ጉዳት ደርሶባቸዋል። ሮይተርስ የዜና ምንጭ እንደዘገበው ሟቿ ፖላንዳዊት መሆኗን የፖላንድ የውጭ ጉዳይ ሚኒስትር ዛሬ አስታውቋል። በአሜሪካ ሲያትል በተካሄደ የምግብ ፌስቲቫል በተኩስ ልውውጥ ቢያንስ 3 ሰዎች ተገደሉ። እሁድ ምሽት በሲያትል በተደረገ የምግብ ፌስቲቫል ላይ በተኩስ ልውውጥ ቢያንስ 3 ሰዎች ሲሞቱ ህፃናትን ጨምሮ 4 ሰዎች ቆስለዋል። የከተማ የሰዓት አደጋ መከላከያ ክፍል እንዳሉት 2 ሰዎች በቦታው ሲሞቱ 3ኛው ደግሞ ለህክምና ወደ ሆስፒታል ከተወሰዱት 5 ሰዎች መካከል መሆኑንም ዘገባው አመልክቷል። አሶሺየትድ ፕሬስ እንደዘገበው በከባድ ሁኔታ ላይ የምትገኝ የ56 ዓመት ሴትን ጨምሮ ሁሉም ተጎጂዎች ወደ ሃርቪው የህክምና ማዕከል ተወስደዋል። ይበንዲህ እንዳለ ሲያትል ፖሊስ በስፔድ ኒድል ምልከታ ማማግራቢያ በርካታ የተኩስ ሰለባዎች እንደተገኙ ገልጿል። የሲያትል ከንቲባ ኬቲ ሚልሰን አንድ ተጠርጣሪ በፖሊስ ቁጥጥር ስር መዋሉን አስታውቋል። እንደዘገበው 2 ተጠርጣሪዎች የተኩስ ልውውጥ እንዳደረጉ መርማሪዎች አምናሉ። ያም ሆኖ የሲያትል ፖሊስ ረዳት አዛዥ ታይሮን ዴቪድ እሁድ ምሽት በሰጡት ጋዜጣዊ መግለጫ ምንም አይነት ስጋት እንደሌለ ተናግረዋል። ይህ ዶቼ ቬለ DW ነው። ዜናውን ከማጠናቀቃችን በፊት ዋና ዋናዎቹን ላስታውሳችሁ። በኦሮሚያ ክልል ምስራቅ አርሲ ከ450 በላይ ሰዎች መገደላቸውን ኢሰመጉ ይፋ አደረገ። የናይጄሪያ ጦር በታጣቂ ቡድን የተጠለፉ 48 ሰላማዊ ሰዎችን በዘመቻ ማስለቀቁን ገለጸ። በኢራን የሚደገፉት የመን ሁቲ አማጽያን ከሳውዲ አረቢያ ነዳጅ መሰረተ ልማቶች ላይ የድሮን ጥቃቶች መጀመራቸውን ገለጹ። የጀርመን መራሄ መንግስት ፍሬድሪሽ ሜርስ ቅዳሜ በበርሊን በተፈጸመው ጥቃት ምላሽ እንዲሰጥ ጥሪ አቀረቡ። ኢራን ከአሜሪካ ጋር ምንም አይነት ድርድር ውስጥ እንዳልገባች ገለጸች። ዜናው አበቃ።
1: በመከታተል ላይ ያላችሁ ተድማጮች ዶቼ ቬለ ነው። የምሽቱ ያለም ዜናን ያቀረበችልንን ፀሐይ ጫኔን አመሰግናለሁ።
0: የዜና መጽሔት
1: የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር የኢትዮጵያ ህዝብ አንድነት አደጋ ነው ያለውን ህወሓትን በጋራ እንታገል ሲል ለትግራይ ሊሂቃን ምሁራንና ተቃዋሚ የፖለቲካ መሪዎች ጥሪ ያደረገ። ህወሓት በፊናው ተገዶ ወደ ጦርነት የሚገባ ከሆነ የፌደራል ስርዓቱን የሚመራውን አካልና ተባባሪዎቹን ከሀገሪቱ የማስወገድ እቅድ ይዞ እየተንቀሳቀሰ መሆኑን ገልጿል። የዶቼ ቬለው የአዲስ አበባ ወኪል ሰለሞን ሙጬ ተጨማሪ ዘገባ አለው።
5: የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ህወሓትን በብርቱ በተቸበት የትናንት መግለጫው ቡድኑ የኢትዮጵያ ህዝብ አንድነት አደጋ መሆኑን ገልጿል። ህወሓት በትግራይ ህዝብ ስም አሁንም የጦርነት ዝግጅት እያደረገ ነው ያለው ማህበሩ የትግራይ ልሂቃን ምሁራንና የተቃዋሚ የፖለቲካ መሪዎች ብሎ የገለጻቸው ከአማራና ከሌሎች የኢትዮጵያ ብሔረሰቦች ጋር በመቆም ከጋራ ጥፋተኝነት ራሳችሁ እንድታድኑ የጋራ ትግል ጥሪያችንን እናቀርባለን ብሏል። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ሰብሳቢ ዶክተር ገሰሰው ወንድም በዚህ ጉዳይ ላይ ዛሬ ለዶቼ ቬለ ተጨማሪ ማብራሪያ ሰጥተዋል።
6: 4 መልእክቶች ናቸው ማስተላለፍ የፈለግነው። አንደኛ ህወሓት የጥል ግድግዳ ልንለው እንችላለን በህዝቦች መካከል ሆኖ እንደሚገኝ፣ ስለዚህ ለፈጸመው ግፍና በደል እውቅና ሊሰጡ እንደሚገባ። ሁለተኛው ነጥብ ግፍና በደል ፈጽሟል ቲፒኤልኤፍ፣ ስለዚህ ግፍና በደል ለፈጸሙ አካላት ተጠያቂነት እንዲሰፍን ራሳቸውን እንዲያዘጋጁ። ሶስተኛ ማህበረሰቡ በደል ደርሶበታል ካሳም ይገባዋል የሚል መልእክት ነው። አራተኛ ደግሞ በአሁኑ ሰዓት ቲፒኤልኤፍ በትግራይ ህዝብ ውያ ውስጥ ተደብቆ የጦር ነጋሪት እየጎሰመ ስለሚገኝ ይህንን ደግሞ ማውገዝ እንደሚገባቸው።
5: ሳልሳይ ወያነ እንዲሁ ለአማራ ምሁራን ብሎ ደግሞ አንድ ያወጣው መግለጫ አለ። እንዴት ታዩታላችሁ እናንተ?
6: እውነት ለመናገር ንቀትም ስድብም ነው። እዛው ነጥቡ ላይ መሰረታዊ ነገር አድርገው የሚያነሱት የመጀመሪያው ነጥብ ምንድን ነው? የትግራይ ግዛቶች መመለስ አለባቸው እና ለዚህ ተባባሪ መሆን አለባችሁ ነው የሚለው። አንደኛ የሀገር ግዛት እንጂ የክልል ግዛት የሚባል ነገር የለም። እኛም አናውቅም፣ የትግራይ ግዛት የሚባል አናውቅም።
5: በትግራይ ክልል የሚንቀሳቀሰው ሳልሳይ ወያነ ትግራይ በአሁኑ ወቅት ሊቀሰቀስ የሚችልና አደገኛ ያለው ጦርነት በተለየ ሁኔታ የአማራና የትግራይ ህዝቦችን ቀጥተኛ የጦርነት አውደ ውጊያ ወይም የጦር ሜዳ የሚያደርግ በመሆኑ ይህንን ጥፋት በጋራ መከላከልና ማቆም የታሪክና የሞራል ግዴታችን ነው ሲል ይህንን ለማስቀረት በጋራ እንቁም አይችሉም በሚል በተመሳሳይ ለአማራ ሊቃን ምሁራንና የፖለቲካ መሪዎች ላላቸው ጥሪ አድርጓል። ሰላማዊ ትግል ብቻኛ አማራጭ መሆኑን የጠቀሰው ፓርቲው ህወሓት ወደ ሰላማዊ ትግል አማራጭ እንዲመጣ የሁሉም ትግል ያስፈልጋል ሲል ጥሪውን ማቅረቡን የድርጅቱ የህዝብ ግንኙነት ኃላፊ ብርሃን አጽባ ዛሬ ነግረውናል።
6: ሶስት ነገሮች ነው በአጠቃላይ አጽናት የሰጠበት። አንደኛ ወረራው የተያዙ የትግራይ ግዛት አንድነት በህገ መንግስት መሰረት ወደ ትግራይ እንዲመለሱ፣ ሁለተኛ የተፈናቃዮች አሉና እነዚህ ደግሞ ክብራቸው ተጠብቆ ወደ ተፈናቀሉበት ቀያቸው እንዲመለሱና እንዲቋቋሙ እዛ ላይ አስተዋጽኦ እንዲያደርጉ ነው። ሶስተኛ ደግሞ የትግራይ መሰረታዊ መብት የሚባሉ የዕለት ዕለት ፍጆታዎችን ጨምሮ የባንክ፣ ነዳጅ፣ መድኃኒትና ሌሎች ህገ መንግስታዊ መብት እነዚህም መፍትሄ እንዲሰጣቸው እዚህ ላይ አስተዋጽኦ እንዲያደርጉና አሁን ያለው ጦርነት ደግሞ በሰላማዊ ንግግር እንዲፈታ የበኩላቸው ሚና እንዲወጡ የሚያስችል
7: እንዴት አድርጎ ይህንን የታሰበውን ችግሮችን በሰላም የመፍታት ውጥን ይፈታል ማለት ይቻላል? እንዲህ አይነት ምልልሶች የሚቀጥሉ ወይም ደግሞ የሚታዩ ከሆነ
6: እኛ ለጻፍነው ደብዳቤ መልስ በሚመስል መልኩና የሆነ ቅድመ ሁኔታችን ያስቀምጣል። በትግራይ ህዝብ የተፈጸመ ጄኖሳይድ የሚክድና አሁን በኃይል ይዘት ያለው ግዛት በኃይል ለማስቀጠል በሚመስል ነገር በጣም ንቀትም የተበላበት የሚል እምነት ነው ያለን። ምክንያቱ በሰላማዊ መንገድ ንግግር እንዲደረግ መፍትሄ እንዲመጣ ነው እኛ ደብዳቤ ጻፍ።
5: በጋራ እንስራ በሚል አንደኛው ለአንደኛው ህዝብ ምሁራን ጥሪ ያደረጉት ሁለቱ ኃይሎች የፕሪቶሪያ ስምምነት አከራካሪ በሚላቸው ቦታዎች ላይ በያዙት አቋም ግን አንዱ የሌላውን ጥሪ ውድቅ አድርገዋል። እነዚህ መግለጫዎች የወጡት ከፌዴራል መንግስት ጋር ያለው ግንኙነት እየተካረረ የመጣው ህወሓት በተለይ ሰሞኑን መቀሌ ከተማ ላይ ተከታታይ ስብሰባዎችን ማድረጉንና የፌዴራሉን መንግስት ታግሎ ማስወገድ ላይ አቋም ይዞ ስራ መጀመሩን ካሳወቀ በኋላ ነው። የህወሓት ቃል አቀባይ ሚካኤል አስገዶም ድርጅታቸው ይህ ውሳኔ ላይ መድረሱን ሰሞኑን ለዶቼ ቬለ ገልጸው ነበር።
8: ካለ ጦርነት መኖር መቀጠል የማይችል በሀገሪቱ ተቆጣጥሮ ስላለ እሱን ሳይወገድ እንደ ተጋሩ መቀጠልና መኖር እንደማንችል ነው የተረዳ ነው እና እንቅስቃሴያችንም እሱን ማስወገድ በሀገሪቱ ዴሞክራሲያዊ ስርዓት እንዲተከል እንዲመጣ ፍትሐዊ የሆነ መንግስት እንዲመጣ ለማስወገድ ነው እንቅስቃሴው።
5: ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳያና ወረዳ የዞኑ ስፖርትና ወጣቶች ጽፈት ቤት ኃላፊ በታጣቂዎች ተገደሉ። ግለሰቡ የተገደሉት አንገር ጉቲን በተባለ ከተማ ወደ ተዘጋጀ የስፖርት ዝግጅት ላይ በመጓዝ ላይ በነበሩበት ወቅት ነው ተብሏል። የአዲስ አበባው የዶቼ ቬለ ወኪል ስዩም ጌቱ ዘገባ አለው።
9: ሐምሌ 17 ቀን 2018 ዓ.ም አርብ በምስራቅ ወለጋ ዞን ጊዳያና ወረዳ አንገር ጉትን ከተማ አቅራቢያ ተፈጸመ በተባለው የታጣቂዎች ጥቃት በሰው ህይወትና በንብረት ላይ ጉዳት መድረሱ ተሰምቷል። በጥቃቱ ካለፈው የሰው ህይወት በተጨማሪ በጥቃት አድራሾቹ ታጣቂዎች ታፍኖ የተወሰዱ ስለመኖራቸውም ነው የተነገረው። በአንገር ጉትን ከተማ ተዘጋጅቶ እየተካሄደ በነበረው ስፖርታዊ ውድድር ላይ ለመታደም ከዞኑ መቀመጫ ነቀምቴ ተነስተው ወደ ስፍራው በማቅናት ላይ የነበሩ የምስራቅ ወለጋ ዞን ስፖርትና ወጣቶች ጽህፈት ቤት ኃላፊ አቶ ደቻሳ ገነ በዚሁ በታጣቂዎቹ ጥቃት ዕላማ ውስጥ ገብተው ከተገደሉትም ናቸው ተብሏል። በወረዳው ቱሉ ሌንጫ በተባለው ስፍራ በተሽከርካሪዎች ላይ አነጣጥረው በደፈጣ በተወሰደው የታጣቂዎች ጥቃት ከወረዳው ባለስልጣኑ በተጨማሪ የመንግስት ጸጥታ ኃይሎች ላይም ጉዳት መድረሱን የአይን እማኞች ለዶቼ ቬለ ተናግረዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠይቀው አስተያየታቸውን ያጋሩን የኪረም ወረዳ ነዋሪ አስተያየት ሰጪ እንዳሉት
10: ፓትሮል ነበረች፣ የኪረም ወረዳ ነበረች የኛው ማለት ነው። ለስብሰባ ሰዎችን ነቀምታ ደርሳ ተመልሳ ስትመጣ ቡትንን አልፏ መንደር ሶስት አካባቢ ላይ ተመታች እና እንዳሉ ተቃጠሉ። አንድ የባንከር አለ እዚሁ የኪረሙ ዳንት ላይ የሚሰራ ፖሊሶችም ነበሩ። ሾፌሩም ደግሞ ያው ፖሊስ ነው። እንደዚህ በቃ እነሱ ተቃጠሉ። በቃ እንዳለ ያ ተከሰተ ተብሎ ደግሞ ከዛ ከእርጉትን ላይ ቅርብ ስለሆነ ሚሊሾችና ሪቴዎች እንደዚህ ሊደርሱላቸው ቶክስ ስለሰሙ መጡ። ሰፋ አርጎ ቦታ ይዞ ስለነበረ እነሱንም እዛ ውስጥ አስገብተው እነሱንም ገደሏቸው፣ ሚሊሾችንና ሰውየውን ጀምሮ።
9: እንደ አስተያየት ሰጪው የወረዳው ባለስልጣን አቶ ደቻ ሰገነቲ ወደ ስፍራው ሲያቀኑ የነበሩት በጉትን የተሰናዳውን የስፖርታዊ ውድድር ለመከታተል ነበር።
10: የሆነ ውድድር ነገር በጉትን ላይ አለ፣ የከተሞች ያለ መከታተል መጥቶ እዛ አለ የእግር ኳስ ያ ይሄንን ክስተት ሲሰሙ ደግሞ ሰው ጋር እንደዚሁ መጣሱ እንጂ ጉድ ላይ ነበር ለጉድድሩ መጣ። በዚህ አጋጣሚ አለፈሱ።
9: የምስራቅ ወለጋ ዞን ወረዳ ኪረሙ ግዳያናና አካባቢው ላይ ባለፉት ጥቂት ዓመታት በተደጋጋሚ በተፈጠረው የተወሳሰበው የጸጥታ ይዞታ መደፍረስ የበርካታ ሰዎች ሕይወት ተቀጥፎ ንብረቶቻቸውም ላይ ውድመት ተከስቷል። በአካባቢው በርካታ የገጠር ቀበሌያትም ሰላማዊ አካባቢ ነዋሪዎች በሚደርሰው የታጣቂዎች ጥቃት ከንብረት እርሻቸው ተፈናቅለው ለሰፊ ችግር ተዳርገዋል። አስተያየት ሰጪው የኪረሙ ወረዳ ነዋሪ እንደሚሉት አሁን ባለው የታጣቂዎች እንቅስቃሴ ደግሞ የባሰ እንዳይመጣ የሚያሰጉ ምልክቶች ተበራክተዋል።
10: በጣም አስፈሪ ከድሮ ከክስተቱ ብዙ ነገር አይተን ነበረ። ከዚህም በፊትም ከዛ በላይ ፍራቻ ነው። አሁን ህዝቡ እዚህም ጀምሮ እንፈናቀል ነው። በቃ ባለ ሁኔታ ማለት ነው። እንመጣለን፣ ኪረሙን እንይዛለን፣ ምን በቃ ይሄ ወሬ ስለሚያሰሙ ህዝቡ በቃ ከዚህም በፊት ደግሞ ያየውን ነገር ያውቃል። ንብረቱ አልቀረም፣ ሰው አልቀረም። በቤትም ደግሞ ሰው ይገደላል። ቤት ተፈትሾ ራሱ ሰው እጅ ስለምንገደል ህዝቡ በጣም ፍራቻ ውስጥ ነው ያለ። ያው ደጋ ደጋ ላይ ያለ አልተፈናቀለም፣ ግን ብዙ የፈራ አሁን ከተማ እንገባለን ብሎ ስለማስቡ ከተማ ነው አሁን ብዙ እየፈራ ያለ።
9: በቅርቡ ከሳምንታት በፊት በኪረሙ አጎራባች ወረዳ አገምሳ ከተማና ዙሪያው ላይ ተከስቶ በነበረው የታጣቂዎች ጥቃት የሰው ህይወት መቀጠፉና በርካታ ንብረቶቻቸው የአካባቢው የሰላማዊ ዜጎች የነበሩ የቤት እንስሳት መዘረፋቸው በሰፊው መዘገቡ ይታወሳል። ዶይቼ ቬለ በጉዳዩ ላይ ከአካባቢው ባለስልጣናት ተጨማሪ መረጃዎችን ለማግኘት ያደረገው ብርቱ ጥረት ለዛሬ አልተሳካም። ከአንድ ሳምንት በፊት አዳማ በተካሄደው የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ መደበኛ ስብሰባ ላይ በክልሉ በተለይ በእነዚህ የምስራቅና ሆሮ ጉዱሩ ወለጋ ዞኖች አካባቢ ተደጋግሞ የሚከሰተው የጸጥታ መደፍረስ በተመለከተ ለምክር ቤቱ አባላት ማብራሪያ የሰጡት በጨፌ የመንግስት ተጠሪ አቶ ከፍ ያሉ ተፈራ ይህን ብለው ነበር።
11: ሸኔን አፋን ኦሮሞ ዱበቱ ፊ ሸኔን አፋን አማራ ዱበት
9: ኦሮምኛ ተናጋሪና አማርኛ ተናጋሪ ሸኔዎች የተለያዩ ችግሮችን ለመፍጠር ጥረት እያደረጉ ነው። ሁለቱም አካላት አብሮ ሊሄድ የሚችል አንድም እቅድ የላቸውም። ከሌላ አካል ነው ተልእኮ ወስደው የሚሰሩት። ፍላጎታቸው የተጀመረውን ልማት ማፍረስ፣ መንግስታዊ ስርዓት መናድ ነው። የሚከፈለውን መስዋዕትነት ሁሉ ከፍለን ይህ ተልኳቸው እንዲከሽፍ ወደፊትም አጠናክረን የምንሰራበት ይሆናል።
11: ፉንዱራፊስ ጭምኔ ከንረት ወጀኑታ።
9: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: የመጤ ጠል እንቅስቃሴ ደቡብ አፍሪቃን ከአህጉሪቱ ጋር አቃቅሯል ተባለ። የደቡብ አፍሪቃ መንግስት በበኩሉ ሰሞኑን ባወጣው መግለጫ ከአንዳንድ ሀገራት ጋር የተፈጠረውን ልዩነት በንቃት ለመፍታት ቁርጠኛ መሆኑን አስታውቋል። የአዲስ አበባው የዶይቼ ቬለ የአፍሪቃ ጉዳዮች ዘጋቢ እስክንድር ፍሬው ተጨማሪ ዘገባ አለው።
12: በጆሃንስበርግና በሌሎችም የሀገሪቱ አካባቢዎች የቀጠለው መጤጠል እንቅስቃሴ በደቡብ አፍሪካ ላይ ዲፕሎማሲያዊ ጫና እያሳደረ ይገኛል። በእንግሊዙ ኦክስፎርድ ዩኒቨርሲቲ የፍልሰትና የልማት መምህር እንደዚሁም በደቡብ አፍሪካ ጆሃንስበርግ በሚገኘው ዊትስ ዩኒቨርሲቲ የምርምር መምህር የሆኑት ፕሮፌሰር ሎረን ላንዳው እንደሚሉት ደቡብ አፍሪካ የገጠማት ዲፕሎማሲያዊ ውዝግብ ከፍተኛ ነው። ከጋናና ከናይጄሪያ ጋር እንደዚሁም ከጎረቤቶቿ ጋር የገባችበትን ውዝግብ በምሳሌነት በመጥቀስም ይህንኑ ለዶይቼ ቬለ አብራርተዋል። ጋናና ደቡብ አፍሪካ ጠንካራና የቀረበ ግንኙነት ነበራቸው። ደቡብ አፍሪካና ናይጄሪያም እንደዚሁ ጠንካራ ግንኙነት ነበራቸው። ደቡብ አፍሪካና ጎረቤቶቿም ጠንካራ ግንኙነት ነበራቸው። ያ ግንኙነት አሁን ተበላሽቷል። አሁን በደቡብ አፍሪካና በቀረው የሀገሪቱ ክፍል መካከል ከፍተኛ ክፍተት አለ እና ደቡብ አፍሪካ ያንን ክፍተት መሙላት ከፈለገች ከፍተኛ ስራ ይጠብቃታል። የደቡብ አፍሪካ የውጭ ጉዳይ መስሪያ ቤት ሰሞኑን ባወጣው መግለጫ ፕሪቶሪያ ከአንዳንድ የምዕራብ አፍሪካ ሀገራት ጋር የተፈጠረውን ልዩነት በንቃት ለመፍታት ቁርጠኛ መሆኗን አስታውቋል። መግለጫው በተለይ ጋናና ናይጄሪያን በስም ጠቅሷል። ፕሮፌሰር ላንዳው እንደሚሉት ሁለቱ ሀገራት በስም የተጠቀሱት በጉዳዩ ላይ በያዙት ጠንካራ አቋም ምክንያት ነው። ሁለቱ ሀገራት በስም የተጠቀሱት ደቡብ አፍሪካን በማስፈራራታቸው ይመስለኛል። ናይጄሪያ የኢኮኖሚ ማዕቀብ እንደምትጥል አስፈራርታለች። ጋናም እንደተመለከትነው ከተቃውሞ በተጨማሪ ሕጋዊ እርምጃ እንደምትወስድ አስጠንቅቃለች። ደግሞም እነዚህ ሀገራት የደቡብ አፍሪካ ትልቅ የንግድ አጋሮች ናቸው፣ ትልቅ የፖለቲካ አጋሮች ናቸው። ናይጄሪያ ከደቡብ አፍሪካ በመቀጠል የአህጉሪቱ ትልቅ ኢኮኖሚ ባለቤት ናት። ሁለት የጋና ዜጎች በበኩላቸው በደቡብ አፍሪካ በሚገኙ የተለያዩ ሀገራት ዜጎች ላይ እየደረሰ ያለውን ጥቃት መነሻ ያደረገ ክስ በእንግሊዝኛው ምህጻረ ቃል ICC በመባል ለሚታወቀው ዓለም አቀፉ የወንጀል ፍርድ ቤት አቅርበዋል። ቀደም ሲል የመንግስት ቃል አቀባይ የነበሩት ፓልግራቬ ዳንኩዋህና የጸጥታ ተንታኝ የሆኑት ኢማኑኤል ኮቲን ያቀረቡት ክስ የደቡብ አፍሪካን መንግስት በጽኑ ይወነጅላል። በሀገሩ ባሉ የውጭ ዜጎች ላይ የሚደርሰውን ጥቃትና የጥላቻ ወንጀል መከላከል አልቻለም የሚለው ከተጠቀሷቸው ነጥቦች አንዱ ነው። ድርጊቱ በሰብአዊነት ላይ ከተፈጸመ ወንጀል ጋር እንደሚስተካከልም ገልጸዋል። የደቡብ አፍሪካ መንግስት ግን አድርባይ በማለት ክሱን አጣጥሎታል። እንደ ጎርጎሮሳውያኑ የዘመን አቆጣጠር ከ2000 የመጀመሪያ ዓመታት ጀምሮ በደቡብ አፍሪካ በሚኖሩ የውጭ ዜጎች ላይ ጥቃቶች ይፈጸሙ እንደነበር ፕሮፌሰር ላንዳው አስተውሰዋል። በተለይ በ2008 ዓ.ም ምረት በተከሰከሰው መጤጠል እንቅስቃሴ ወቅት 62 ሰዎች መገደላቸውና ከ100000 በላይ ደግሞ መፈናቀላቸውንም ጠቅሰዋል። ጥቃቱ እየቀጠለ ያለውም የሀገሪቱ መንግስት ኃላፊነቱን ባለመወጣቱ እንደሆነ ያምናሉ።
13: Since that time the South African government has done almost nothing to prevent this from happening again.
12: ከዚያን ጊዜ ጀምሮ ይህ ጥቃት በተደጋጋሚ እንዳይከሰት ለማድረግ የደቡብ አፍሪካ መንግስት ምንም አልሰራም እና በተደጋጋሚ ተከስቷል። አሁን የነዚህን ጥቃቶች መሪዎች ተጠያቂ ለማድረግ እየሰራው ነው በሚል ቢናገርም ብዙ ሊሰራው የሚገባና የሚቀር ነገር አለ እና አሁን ያንን ማድረግ ችግሩ ከሰደደ በኋላ ይመጣና የዘገየ ነው።
13: Now is becoming much too late.
12: አሁን በስልጣን ላይ ያለው የደቡብ አፍሪካ መንግስት ግን ከተለያዩ ወገኖች የሚቀርቡበትን መሰል ወቀሳዎች አይቀበልም። የሀገሪቱ የውጭ ጉዳይ መስሪያ ቤት ሰሞኑን ባወጣው መግለጫም መጤጠል እንቅስቃሴን፣ ዘረኝነትን፣ አድሏዊነትንና መሰል ተግባራትን እንደማይቀበል አመልክቷል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
1: በፈረንሳይ ፓሪስ የመጀመሪያው የኢትዮጵያ ፊልም ሳምንት ፌስቲቫል ተካሄደ። ባሳለፍነው ሳምንት መጨረሻ ለሶስት ተከታታይ ቀናት በማዕከላዊ የፓሪስ ክፍል በተካሄደው በዚሁ ፊልም ፌስቲቫል ላይ በተለያዩ ኢትዮጵያውያን የፊልም ባለሙያዎች የተሰሩ ፊልሞች በፈረንሳይኛ የጽሑፍ ትርጉም ለተመልካች ቀርበዋል። የፓሪሷ ወኪላችን ሃይማኖት ጥሩነህ በፌስቲቫሉ ላይ ተገኝታ ዘገባ ልካልናለች።
14: የበርካታ ያለማችን ታዋቂ የስነ ጽሑፍ እና የጥበብ ባለሙያዎች ስራዎች መገኛነቷን ተከትሎ የብርሃን ከተማ የሚል ስያሜን ያገኘችው ፓሪስ ሰሞኑን ደግሞ በኢትዮጵያ የፊልም ፌስቲቫል ሳምንት ደማምቃ ሰንብታለች። የፌስቲቫሉ አዘጋጅ የሆኑት የአበሻቪው የቴክኖሎጂና መልቲሚዲያ ተባባሪ መስራችና የኦፕሬሽን ዳይሬክተር የሆኑት ወይዘሮ ትግስት ከበደ ለዲደብሊው እንደተናገሩት የኢትዮጵያን ፊልሞች እንደ ፓሪስ በመሳሰሉ ታላላቅ የዓለማችን ከተሞች በሚገኙ ሲኒማ ቤቶች ዓለም አቀፍ እይታን እንዲያገኙ ለማስቻል ይህ መሰሉን የፊልም ፌስቲቫል ሳምንት ፓሪስ ላይ ማዘጋጀት መቻላቸውን ተናግረዋል።
15: ለምን ፓሪስ ሲባል ፈረንሳይ በካን ፊልም ፌስቲቫል ይታወቃል። ፓሪስ መተን ፊልማችን ማሳየት ማለት ወደዛ ሊያቀርበን ይችላል ነው አንደኛው። ነዋሪውም እዚህ ደግሞ ሁሉም ሰው አርትና የሚወድ ሲኒማ የሚገባ ወዳጅ ሆኖ ስለሚኖር ፓሪስ መምጣታችን ለመቅረብ መክል ነው። ለዚህም ደግሞ ኦዲየንሱንም ለማየት፣ ለመነጋገር፣ ለመመካከር ከሱ ባሻገር ደግሞ ከጠበቅነው በላይ ነው ማህበረሰቡን ያገኘ ነው እና ከዛ ደግሞ ከኛ ጋር ቆይቶ ስንወጣም እየሸኘን የወጣው ይሄን ስና ደግሞ የሰው ይሄን አይነት የራሱን ታሪክና ፊልም የሚወድ ስለሆነ ነው ብለን ነው። ባለሙያዎቹንም አምጥተናል። ያን የምናመጣበት ምክንያት ምንድን ነው? ህዝቡ እንዲያያቸው፣ ቅርበታቸውን እንዲያይ። ሲኒማ ቤቱም ቆንጆ ነው። ላቲን ኮርተር በጣም የታወቀ ሰፈር ነው። ስለዚህ ደስ ብሎናል። ኢትዮጵያ ብቻ ሳይሆን ሌሎቹ መጥተው አሞግሰውታል።
14: ተቋማቸውም ይህ መሰሉን የፊልም ፌስቲቫሎች በተለያዩ ከተሞች ከማዘጋጀት ባለፈም እንደ ኔትፍሊክስ እና አማዞን የመሳሰሉ የፊልም መመልከቻ መተግበሪያዎች ሁሉ በውጭ ሀገር የሚኖሩ የኢትዮጵያ ፊልም አፍቃሪያን ተመልካቾች ህጋዊ መንገድን ተከትለው ፊልሞችን መመልከት እንዲችሉ የአማርኛ ፊልሞች መተግበሪያን በማስተዋወቅ መስራት ከጀመሩ 10 ዓመታትን መቆጠሩንና ይህም ለኢትዮጵያ ፊልም ኢንዱስትሪ ድጋፍ የበኩላቸውን ድርሻ እየተወጡ እንደሚገኙም ወይዘሮ ትግስት ጨምረው ተናግረዋል። የፊልም ጸሐፊና ዳይሬክተር ቴድሮስ ተሹመም ዝምታዬ በሚለው በትወና በተሳተፈበት የፊልም ስራው በፓሪሱ የፊልም ፌስቲቫል ላይም ተካፋይ ነበር።
16: ወደዚህም ሆነ ወደ ሌሎች የዓለም ክፍሎች ፌስቲቫሎች መሄዳቸው ሁለት ጥቅም አለው። አንዱ የኢትዮጵያን ኢሜጅ ለመላው ዓለም ያስተዋውቃል። ኢትዮጵያኖችም የራሳቸውን የታሪክ አጠራረቅ መንገድ ያለማምዱበት፣ ሁለተኛ ለኢትዮጵያውያን መገናኛ ምክንያት ነው። ሌላው ፎሬንስ ጋር ያገናኘናል። ተራርቀን ያለ ነው። አንድ ፋርማሲ ያሏቸው እናት አሉ። ፋርማሲያቸውን እየዘጉ 3 ቀን እኛ ጋር ፊልም ለማየት ይመጡ ነበር። እሱ አይደለም ግን የሚገርመው፣ ፋርማሲያቸውን ሲዘጉ በሩ ላይ የሚለጥፉት የኢትዮጵያ ፊልም ፌስቲቫል ስላለ ወደዛ ሄጃለሁ እና ዛሬ ዝግ ነው ብለው። ለእኔ ይሄ ከእሳቸው መምጣት በላይ ነው ትርጉም። ሀገሬ ተወክላ እዚህ መታለች እና የእናንተ ገበያ ይቅርብኝ ለዛሬ ብለው እንዴት ትልቅ ሪፕሬዘንቴሽን እንደሆነ ልነግርሽ አልችልም። እና ያየነው ነገር ሁሉ ደስ ይላል በጣም።
14: ታሪካዊ ዘውግ ባለው ሲመት በተሰኘው የአማርኛ የመጀመሪያ የፊልም ስራዋን ይዛ በፌስቲቫሉ ላይ ተሳተፈችው ወጣቷ የፊልም ደራሲና ዳይሬክተር ኤልዲያና በላይነ በዚህ መሰሉ መድረክ ላይ መሳተፏ ለሙያዋ ትልቅ እገዛ ያለው መሆኑን በመጥቀስ ይህም ለባለሙያተኞች ለወደፊት ትልቅ እድልን ይዞ የሚመጣ እንደሆነም ተናግራለች።
15: የኔ ሲመት በሚለው ፊልም የመጀመሪያ ፊልሜም ነው። ሲመት ይላል። ስቶሪካል ፊልም ነው። በኢትዮጵያ ውስጥ የመጀመሪያው ኤፒክ ነው እና ፓሪስ ላይ የመጀመሪያ ፊልም ፌስቲቫል በመሆኑ የመጀመሪያውን እንደ ታሪክም ሲቀመጥ ደስ ይላል በጣም። እና ፈረንሳዮቹ ገብተው በሰብታይትል ነው ፊልሜን ሲያዩት የነበረው። በጣም ቆንጆ ደስ ብሎናል።
14: በመጨረሻም ላለፉት 22 ዓመታት ኑሯቸውን በፈረንሳይ ያደረጉት የፌስቲቫሉ ተሳታፊ ወይዘሮ ሳባ አባተ በቲያትርና ሲኒማ ተቋም ውስጥ በአስተዳደር ስራ ውስጥ ተሰማርተው ይገኛሉ። የኢትዮጵያ ፊልሞችም በፈረንሳይ ሲኒማ ቤቶች እንደ ሌሎች በውጭ ቋንቋ ተሰርተው እንደሚቀርቡ ፊልሞች ሁሉ ለተመልካቾች በቋሚነት ለእይታ ለማብቃት ፌስቲቫሉ ፓሪስ ላይ መካሄዱ ጠቀሜታው ከፍተኛ መሆኑን እንዲህ ሲሉ ገልጸዋል።
17: ብዙ የኢራን ፊልም ያለ ፈረንሳይ ሀገር፣ ብዙ የኮሪያ ፊልም ሞልቷል። የጃፓን ፊልም ይመጣል። ቋንቋቸውን አናውቅም። ሰብታይትል አለ ጋ የቋንቋ ነገር አይደለም። ኳሊቲው የፊልሙ አቀራረጹ፣ ታሪኩ እና ኮሚኒኬት ማድረግ አለብን፣ ማስታወቅ አለብን። እንዲታይ አንድ ሁለት ይደረግ እና ከዛ በኋላ አንድ ከተጀመረ ይቀጥላል።
14: ለዲደብሊው ለተጠናቀረው ዘገባ ሃይማኖት ጥሩና ነኝ ከፈረንሳይ ፓሪስ።
1: አድማጮች፣ የምሽቱን የዜና መጽሔታችንን እዚህ ላይ አጠቃለልን። ወደ ሳምንታዊው ማህደረ ዜና ነው የምናልፈው። አዘጋጁ ነጋሽ መሐመድ። የአሜሪካና የኢራን ጦርነት አዲስ የከፈታቸው ሁለት ግንባሮች በሚል ሰፋ ካለ ትንታኔ ጋር እየጠበቀን ነው። አብረን እንከታተል። መልካም ቆይታ።
0: ማህደረ ዜና።
18: የዋሽንግተንና የቴል አቪቭ መሪዎች ኢራንን ለመደብደብ ሲያቀራሩ በዚያ ሰሞን ኢራን የዘንድሮዋ ቬንዙዌላ፣ የ2003ቷ ኢራቅ፣ ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው፣ ወይም የ2011ቷ ሊቢያ እንዳልሆነች ብዙዎች ደጋግመው አስጠንቅቀው ነበረ። ጦርነቱ አንዴ ከተጫረ አካባቢውን ሁሉ እንደሚያነድ ዲፕሎማቶች፣ የመብት ተሟጋቾች፣ የእርዳታ ድርጅት ኃላፊዎች መክረዋል። የፖለቲካ ተንታኞች አሳስበዋል። የዲፕሎማሲ ድርድር ሂደት ውጤትን አሽቀንጥረው የጣሉት ብልሃትን በጉልበት ማስጠንቀቂያ ምክር ዝክርን በእብሪት ያዳፉት ኃያል ኃይላት የካቲት ማብቂያ ላይ ያደረጉትን አደረጉ። ጦርነቱ ከተዋጊዎቹ በተጨማሪ ዓለምን በነዳጅ ጥማት እየቀጣ አሁን ከሆርሙዝ ወሽመጥ እስከ ባብኤል መንደብ፣ ከቀይ ባህር እስከ ካስፒያን ባህር ተዛምቷል። የጦርነቱ ሂደት ተጨማሪ የጦር ግንባር የመከፈቱ ምክንያትና ውጤቱ የዝግጅታችን ትኩረት ነው። ላፍታም አብራችሁን ቆዩ። የቴህራን አያቶላሆች የፖለቲካ መርህ ስርዓትና እርምጃ ከሪያድ አቡዳቢ፣ ከአማን ማናማ ነገስታት ቢሻል እንጂ የከፋ ነው ማለት ምዕራቦችን ያስከፋ እንደሁ እንጂ በርግጥ ሐቅን መካድ ነው። ያም ሆኖ የቴህራን ገዢዎች፣ የዋሽንግተን ቴላቪቭ፣ የለንደን ብራስልስ ፖለቲከኞች፣ ታዛዦቻቸውና መገናኛ ዘዴዎች እንደሚሉት ጨቋኝ፣ ሰብአዊ መብት ረጋጭ፣ አሸባሪም ሊሆኑ ይችላሉ። ያሉትን ግን በርግጥ ያደርጉታል። በኒኩሌር መርሃ ግብራቸው ሰበብ ከምዕራባውያን መንግስታት በተለይም ከዩናይትድ ስቴትስ ጋር የገጠሙትን ጠብ ለማርገብ እንደራደራለን አሉ። ተደራደሩ። በ2015 ተስማሙም። ስምምነቱን ግን ቴህራኖች ሳይሆኑ ዶናልድ ትራምፕ በአንዲት ፊርማ አፈራረሱት። እንደገናም ኢራኖች ተደራደሩ። ድርድሩ ሁለቴ ለአግባቢ ስምምነት ሊበቃ ነው ሲባል ግን እስራኤልና ዩናይትድ ስቴትስ ሁለቴም ጦርነት ከፈቱባቸው። ከኒኩሌር በስተቀር የሰው ልጅ አእምሮ እስካሁን የፈጠራቸው ቦምብ ሚሳኤሎች በኢራን ግዛቶች ላይ ዘነቡ። የሲምፕሰን ማዕከል ከፍተኛ የፖለቲካ ተንታኝ ኬሊ ግሪኮ እንደሚሉት የአሜሪካ እስራኤል መሪዎች በርግጥ የጦር መሳሪያና የጦር ኃይል ችግር አልነበረባቸውም። ያደረሱት ጥፋትም ሲበዛ ከባድ ነው።
19: የኢራንን ባህር ኃይል ሲያሰምጡ አይተናል። በኢራን የመከላከያ ኢንዱስትሪ ላይ ከባድ ጉዳት አድርሰዋል። ይሁንና ስጋቱን ማስወገድ ካሉባቸው ምክንያቶች አንዱ ስልታቸው ነው። እንዲህ አይነት ጦርነትና የሚያስከትለው ውድመት ሊያደርግ የሚችለው ብዙ አይደለም። የሆነ ጊዜ ኢላማን ማግኘት አይቻልም።
18: የዩናይትድ ስቴትስ፣ እስራኤልና የአረብ ተባባሪዎቻቸው መሰረታዊ ችግር ግሪኮ እንደሚሉት የስልት ወይም የስትራቴጂ ነው።
20: You end up in this mow the lawn approach.
19: በስተመጨረሻው የማጥቃት ማቆም ስልት ለመጠቀም ትገደዳለህ። የኢራኖች ኃይል የተጠናከረ የሆነ ደረጃ ሲደርስ ለምሳሌ የሆርሙዝ ወሽመጥን ለመዝጋት ያሰጋል ትላለህ። የቦምብና ሚሳኤል ድብደባ ይደረጋል እና ይህ መጨረሻ የሌለው ዑደት ይቀጥላል።
20: And then we repeat this cycle endlessly.
18: በአሜሪካ እስራኤሎች የስልት ስህተት ይሁን ወይም በኢራኖች ጥንካሬ ጦርነቱ እንደ ኢራን ሁሉ የሰሜናዊና የማዕከላዊ እስራኤል ግዛቶችን፣ ሊባኖስን፣ ዮርዳኖስ፣ ኢራቅ፣ የተባበሩት አረብ ኤምሬቶች፣ ቀጠር፣ ባህሬን፣ ኩዌት፣ ሳውዲ አረቢያና ኦማን ጭምር የሚገኙ የአሜሪካ የጦር ሰፈሮችን አጋይቷል። 18 የአሜሪካ ወታደሮች ተገለዋል። ከ500 በላይ ቆስለዋል። አንዲት ዩናይትድ ስቴትስ ብቻ ወደ 38 ቢሊዮን ዶላር ከስክሳለች። ጦርነቱ የተዛመተባቸው ሀገራት ውስጥ እስከ 18,000 የሚደርስ ሰው አልቋል። የኢራን መሪዎች፣ የጦር አዛዦችና ፖለቲከኞች እየታደኑ ተገለዋል። ፋርሶች ግን አስቀድመው እንደተናገሩት አልተበታተኑም። ስልጣናቸውንም አላስደፈሩም። ፕሬዚደንት ዶናልድ ትራምፕ እና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ደጋግመው የፎከሩት የኢራንን ስርዓት የመቀየር ወይም የኢራንን ህዝብ በአያቶላሆቹ ስርዓት ላይ የማሳመጽ እቅድ ተስፋ ህልማቸውም በርግጥ ነጥፏል። የፖለቲካ ተንታኝ ማገን ሳትክሊፍ እንደሚሉት ደግሞ ፉከራ ምኞት ተስፋው አሁን በጣም ርቋል።
19: የስርዓት ለውጥ፣ ህዝባዊ አመጽ ወይም በእስላማዊ ሪፐብሊክ ውስጥ ለዘብተኞችን ከፊት የማምጣቱ ተስፋ በሙሉ በፊት ከነበረው የበለጠ በጣም ርቋል።
18: እስራኤል ከቀጥታ ፍልሚያ ወጣ ሊባኖስን ስትቀጠቅጥ ዩናይትድ ስቴትስና ኢራን የመግባቢያ ያሉትን ስምምነት መፈራረማቸው ጦርነቱ የመቆሙ ብስራት መስሎ ነበር። ስምምነቱ ከመፈረሙ ጥቂት ቀደም ብሎ የኢራን ላዕላይ መሪ የአያቶላህ ሙጅታባ ኻሚኔይ ወታደራዊ ጉዳይ አማካሪ ጀነራል ሞሕሲን ሬዛይ ዩናይትድ ስቴትስ ዳግም ኢራንን ካጠቃች ጦርነቱ ከፋርስ ባህረ ሰላጤ እስከ ቀይ ባህር፣ ከሆርሙዝ ወሽመጥ እስከ ባብ ኤል መንደብ እንደሚስፋፋ አስጠንቅቀው ነበር። የተፈራው በርግጥ አልቀረም። ሰኔ 17 የተፈረመው የመግባቢያ ስምምነት በሳምንታት ዕድሜ ውስጥ ፈረሰ። ዩናይትድ ስቴትስ ኢራንን ትደበድብ፣ ኢራንም በአጎራባቿ የአረብ ሀገራት የሚገኙ የአሜሪካ የጦር ሰፈሮችንና የየሀገራቱን ተቋማት እንደገና ታነድ ያዘች። የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ አራክቺ በቅርቡ እንዳሉት የኢራን የጦር ስልት ግልጽ ነው። አይን ላጠፋ አይኑን አጥፋ አይነት። አራክቺ ያሉትን ከማለታቸው በፊት ግን ሶስት ነገሮች በተከታታይ ሆነው ነበረ። ሳውዲ አረቢያ የሰንአን አውሮፕላን ማረፊያ ደበደበች። የኢራን ጦር ዮርዳኖስ የሚገኘውን የዩናይትድ ስቴትስ ጦር ሰፈርን ደብድቦ 4 የአሜሪካ ወታደሮችን ገደለ። ሐምሌ 17 ነበር። ፕሬዚደንት ዶናልድ ትራምፕ ኢራንን ለመበቀል ጦራቸው በኢራን ላይ ስካያኔ ከሚወስደው የበለጠ ጠንካራ ድብደባ እንደሚያደርግ ዛቱ። ይህኔ ነው የኢራኑ ላይላይ መሪ ወታደራዊ አማካሪ ጀነራል ሞሆሲን ሬዛይ ከውራት በፊት የተናገሩት ገቢር የሆነው። ሳውዲ አረቢያ የሰንአን አውሮፕላን ማረፊያ ደብድባ ዱላ ያቀበለቻቸው የየመን ሁቲዎች የባብኤል መንደብ ወሽመጥን ዘጉ። የሁቲዎች አዋጅ በተሰማ በሳልስቱ ባብኤል መንደብን ለማለፍ የሞከሩ የሳውዲ አረቢያ መርከቦችን መቱ። የሳውዲ አረቢያ ብቀላ ባለፈው አርብ ሁዴይዳህንና ካማራ ደሴትን ሲያነድ የሁቲ ሚሳይልና ድሮኖች ባጻፋው ኻሚስ ሙሻኢት ነጅራንና ጂዛን የሚገኘውን የሳውዲ አረቢያን ግዙፍ የነዳጅ ኩባንያ የአራምኮ ተቋማትን አጋዩት። የዩናይትድ ስቴትስና የእስራኤል መሪዎች የቴህራኖችን የሌሎችንም ማስጠንቀቂያ ንቀው የዲፕሎማት ተንታኞችን ምክር ማሳሰቢያ አጣጥለው የካቲት 28 2026 ኢራን ላይ የከፈቱት ጦርነት በስድስተኛ ወሩ ሁለተኛ የውጊያ ግንባር አስከፈተ። የባብኤል መንደብ ወሽመጥን አዘጋም። ስልታዊው ወሽመጥ የአፍሪካ፣ የእስያና የአውሮፓ የባህር መስመር ህልቅት ነው። በባህር ከሚተላለፉ የዓለም ሸቀጦች ከ12 ከመቶ በላይ ይመላለስበታል። ከዓለም የኢንተርኔት መስመር 17 ከመቶ ተዘርግቶበታል። የየመን ሁቲዎች የላላይ የፖለቲካ ምክር ቤት አባል ጣሂር አናም ባለፈው ሳምንት ማብቂያ እንዳሉት ደግሞ ሳውዲ አረቢያ የመንን ማጥቃቷን ካላቆመች የሁለተኛው ግንባር ውጊያ ይቀጥላል።
4: ለሳውዲ አረቢያ ስርዓት ያለን መልእክት በሰላም እንድንኖር የቀይ ባህርና የባብኤል መንደብ የውሃ መስመር ተጨማሪ ችግር እንዳይደርስበት የመንን ማጥቃታችሁን አቆሙ የሚል ነው። ወይም ሳውዲ አረቢያ የእኛን ወደቦች ማጥቃቷን ካቆመች እኛም የሳውዲ አረቢያ ወደቦችና መርከቦችን አናጠቃም። ዩናይትድ ስቴትስ ወደ እኛ ከተጠጋች የጦር መርከቦቿና አውሮፕላኖቿ ወደ ቀይ ባህር የአደን ባህረ ሰላጤ ወይም አረብ ባህረ ሰላጤ ቀርበው ሀገራችንን ካጠቁ ግን እነሱን ለመምታት አናመነታም።
18: የሁለተኛው የጦር ግንባር መጠቃቃት መቀጠል አለመቀጠሉ ሲያነጋግር የዩክሬን ጦር በካስፒን ባህር ላይ ትቀዝፍ የነበረች የኢራን የንግድ መርከብን መጥቶ ቢያንስ አንድ ሰው መግደሉ ተሰምቷል። ኢራን እርምጃውን ከማውገዝም አልፋ ዩክሬንን እንደምትበቀል እየዛተች ነው። ሩሲያ ዩክሬንን ከወረረችበት ከካቲት 2022 ጀምሮ ዩክሬን የዩናይትድ ስቴትስና የተቀሩትን የኔቶ አባል ሀገራት ምርጥ የጦር መሳሪያዎችን ታጥቃለች። ዩናይትድ ስቴትስ፣ የአውሮፓ ህብረት፣ የህብረቱ አባል ሀገራት፣ ብሪታንያ፣ ከካናዳ እስከ ጃፓን ያሉ የአሜሪካ የቅርብ ደጋፊዎች እስካሁን ድረስ ከ300 ቢሊዮን ዶላር በላይ ለዩክሬን አንዠቅዥቀውላታል። ይህ ሁሉ ድጋፍ እየጎረፈላቸው ርዕሰ ከተማ ኪቭን እንኳን ከጥቃት መከላከል ያልቻሉት ፕሬዚደንት ቮልዲሚር ዜሌንስኪ ለአሜሪካ ኢራን ጦርነት ሶስተኛ ግንባር መክፈታቸው በርግጥ ለብዙዎች እንቆቅልሽ ብጤና የሆነው። የቀድሞው ኮሜዲያን ዜሌንስኪ ግን አሜሪካኖች የማያውቁት መረጃ አለኝ ባይም ናቸው።
4: የስለላ ባለሙያዎቼ የሚከተለውን ነግረውኛል። ሩሲያዎች ለኢራን ስርዓት መረጃዎችን፣ የስለላ መረጃዎችን አጋርተዋል። እነሱን ረድቷቸዋል። ሰላዮቼ እንደነገሩኝ በዚህ ጦርነት አውሮፓና ዩናይትድ ስቴትስ ዩክሬንን በስለላ ከረዱ ሩሲያም የኢራንን ስርዓት መርዳት ትችላለች ብለው ያስባሉ።
18: ዜሌንስኪ በአዲሳቦች አገላለጽ ማቀሳሰሩ ይጠቅማቸው ይሆናል። ግን ሳይዘገዩ አልቀረም። የዩናይትድ ስቴትስ ጦር ባለፉት ሁለት ቀናት ኢራንን መደብደቡን አቁሟል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ማይክ ዋልስ እንዳሉት ፕሬዚደንት ዶናልድ ትራምፕ ለድርድር ትንሽ ቀዳዳ መክፈት ፈልገዋል።
4: ትራምፕ ለድርድር ትንሽ ስፍራ መስጠት ፈልገዋል። ትንሽ መወናወኛ መስጠት ፈልገዋል። ኦማንም ኢራንም እና ሌሎች ብዙ ተደራዳሪዎችን በሁሉም ደረጃ ከከፍተኛ እስከ ቴክኒካዊ ተደራዳሪ ያሉት ሁሉም ባለፉት ሳምንታት በተለይ ባለፉት ጥቂት ቀናት እየተወያዩ ነው።
18: የኢራን ጦር ኃይልም አጸፋ ጥቃቱን አቁሟል። የኢራን ጦር ኃይል ቃል አቀባይ ብርጋዴር ጀነራል መሐመድ አክረሚኒ ትናንት እንዳሉት የኢራን የጦር ስልት ወትሮም ቢሆን ኢራን ላይ ለሚደርስ ጥቃት አጸፋ መስጠት ነበር። አሜሪካኖች ጥቃቱን ስላቆሙ ኢራንም አጸፋ ጥቃቱን አቁማለች።
4: ተዱ ሸበቃ እነዚህ ጥቃቶች ስካለፉት ሁለት ሌሊቶች ድረስ ቀጥለው ነበር። ባለፉት ሁለት ሌሊቶች አሜሪካኖች ጥቃቱን አቁመዋል። እንዳልኩት ስልታችን በመሰረቱ ብቀላ ነው። በዚህም ምክንያት እኛም የብቀላ ዘመቻችንን አቁመናል።
3: متوقف ያደም
18: ዳሪ ዘልቅ ይሆን የሚታወቀው አለመታወቁ ነው። ነጋሽ መሐመድ ነኝ። ቸራ ሰማን።
19: ወደ ሳምንታዊው ስፖርት ዝግጅታችን ስናልፍ አዘጋጁ የጀርመን ንን አዲሱን ብሔራዊ አሰልጣኝ የዮርገን ክሎፕን ማንነት በስፋት ይዳስሳል። የመኪናሽ ቀደምደምና ሌሎች ዘገባዎችን ማቋጥቷል። ማን ተካፍቶት ስለሽ ነው አዘጋጁ። መልካም ቆይታ።
21: ስፖርት ጤናሽት ልኛ አድማጮች እንደምን ሰንብታችኋል? የጀርመን ብሔራዊ ቡድን አዲሱ ዋና አሰልጣኝ የርገን ክሎፕ ማናቸው? ከሳቸውስ መላ ጀርመን ምን ይጠብቃል? ዝርዝር ይኖረናል። ስለ ዓለም ዋንጫ ተጨማሪ ዘገባ አካተናል። የፎርሙላ 1 ሽቅድምድምን የተመለከተና ሌሎች ዘገባዎችንም እናስደምጣችኋለን። አብራችሁን ቆዩ። በቅድሚያም አትሌቲክስ። የኢትዮጵያ አትሌቶች በተለያዩ ዓለማችን ክፍሎች በተደረጉ የሩጫ ፉክክሮች ድል ቀንቷቸዋል። አትሌቶቹ በጣሊያን፣ በኮሎምቢያና በብራዚል በነበሩ ዓለም አቀፍ የጎዳና ላይ የሩጫ ፉክክሮች ድንቅ ውጤቶችን ማስመዝገባቸውን የኢትዮጵያ አትሌቲክስ ፌዴሬሽን ገልጧል። በአውሮፓ ጥንታዊ ከሆኑት የጎዳና ላይ ሩጫዎች አንዱ በሆነውና ጣሊያን ውስጥ ለ100ኛ ጊዜ በተከናወነው የ11 ኪሎ ሜትር የጂሮ ዲ ካስቴልቡኖ የሩጫ ፉክክር ኢትዮጵያ ድል ቀንቷታል። በኦሎምፒክ የማራቶን አሸናፊው ኢትዮጵያዊው አትሌት ታምራት ቶላ ለድል የበቃው ርቀቱን 34 ደቂቃ ከ26 ሰከንድ በመሮጥ ነው። 40 ሺህ ታዳሚያን በተገኙበት በዚህ ፉክክር ታምራት ያንደኝነት ድሉን ሲቀዳጅ ትውልደ ኢትዮጵያዊው የጣሊያን ሯጭ የማነ ብርሃን ክሪፓ ሁለተኛ ደረጃ አግኝቷል። የዩጋንዳው ሯጭ ቪክቶር ኪፕላጋት በሶስተኛ ደረጃ አጠናቋል። በኮሎምቢያ ቦጎታ የግማሽ ማራቶን ሌላ የሩጫ ፉክክር ደግሞ ኢትዮጵያዊቷ አትሌት መላል ስዩም በሴቶች ዘርፍ አሸናፊ ሆናለች። ኢትዮጵያዊው አትሌት በረከት ነጋ ደግሞ ሁለተኛ ደረጃ አግኝቷል። አትሌት አይናለም ደስታ በሴቶች ዘርፍ ሶስተኛ ደረጃ አግኝታ ውድድሯን አጠናቃለች። በብራዚል የሳኦ ፖሎ ግማሽ ማራቶን ፉክክር ኢትዮጵያዊው አትሌት አለሙ ባልቻ በወንዶች ዘርፍ ውድድሩን በአንደኛነት ሲያጠናቅቅ አትሌት ድንቅ ነግርማ ሁለተኛ ደረጃ አግኝቷል። በሴቶች ተመሳሳይ ፉክክር ኢትዮጵያዊቷ አትሌት ትዕግስት ግርማ አሸናፊ ሆናለች። የአገሯ ልጅ ሰብለ ታደሰ ሶስተኛ ደረጃ በማግኘት ውድድሯን አጠናቃለች። ይህ በእንዲህ እንዳለ 9 ቀናት በቀሩት ቀጣዩ የዓለም ከ20 ዓመት በታች አትሌቲክስ ፉክክር አመርቂ ውጤት ለማስመዝገብ ኢትዮጵያውያን አትሌቶች ከወዲሁ ልምምድ እያደረጉ ነው። በዚህ ውድድር ኢትዮጵያ በመካከለኛና ረዥም ርቀት ፉክክሮች ተሳትፋ ቀዳሚ ስሟን ለማስጠበቅ በሙሉ ዝግጅት ላይ እንደምትገኝ ተገልጧል። 21ኛው የዓለም ከ20 ዓመት በታች የአትሌቲክስ ፉክክር በዩናይትድ ስቴትስ ኦሬጎን ግዛት ዩጂን ከተማ በሚገኘው ታሪካዊው ሄዋርድ ፊልድ ከሐምሌ 29 እስከ ነሐሴ 3 ቀን 2018 ዓ.ም ድረስ ይካሄዳል። የእግር ኳስ አጫጭር ዜናዎች። ሪያል ማድሪድ ያጥቂው ቪንሺየስ ጁኒየር የዝውውር ጉዳይን በተመለከተ በዚህ ሳምንት ውስጥ በጥልቀት እንደሚወያይ ያሳወቀ። ብራዚሊያዊው አጥቂን የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊው አርሰናል ሊያስፈርመው ፍላጎት እንዳሳየ ተዘግቧል። የእንግሊዝ ጋዜጦች እንደዘገቡት ከሆነ ቪንሺየስ ጁኒየርን ለማስፈረም አርሰናል በቡድኑ ታሪክ እጅግ ከፍተኛ የተባለለትን ክፍያ ለመፈጸም ተዘጋጅቷል። አርሰናል አይኑን ከጣለባቸው የዓለማችን ድንቅ እግር ኳስ ተጫዋቾች መካከል ብራንድሌ ባርኮላ፣ ጁሊያን አርቫሬዝ እና ያን ዲያሞንድ ይገኙበታል። ሊቨርፑል በበኩሉ ከፌስቡክ መስራቾች መካከል አንዱ የሆነው ቢሊየነር ኤድዋርዶ ሳቬሪን ቡድኑ ላይ መዋለ ንዋይ በማፍሰስ ከሌሎች ባለሀብቶች ጋር እንዲሰሩ ጥሪ ቀርቦላቸዋል። የሀብት መጠናቸው 32 ቢሊዮን የሚገ

0: እንደሚያስተላልፍለት ይፋ አድርጓል። በዚህ መሰረት የቀድሞ አሰልጣኝ ዩሊያን ናግልስማንን የሚተካዋና አሰልጣኝ ማንነት ታውቋል። ጀርመን ምስራቅና ምራቡ ተቀላቅሎ አንድ አገር ከመሆን በፊት በምራብ ጀርመን የብሔራዊ ቡድን አሰልጣኝ ከሆኑ ሰዎች መካከል የርገን ክሎፕ 13ኛ ሆኗል። ምንም እንኳን ጀርመን ባለም አቀፍ ደረጃ ውድድሮችን ማድረግ የጀመረችው እንደ ጎርጎሪዮስ አቆጣጠር በ1908 ቢሆንም እስከ 1927 ድረስ ግን ብሔራዊ ቡድኑ ቋሚ ዋና አሰልጣኝ አልነበረውም። የመጀመሪያው የጀርመን አሰልጣኝ የሆኑት ኦቶ ኔርትስ ናቸው። ከ1926 እስከ 1936 ድረስ የምዕራብ ጀርመን ቡድንን በዋና አሰልጣኝነት አገልግሏል። ከዛ በኋላ እነ ሴፕ ሄርበርግ፣ ሄልሙት ሽዋይን፣ ጌፕ ደርቫል፣ ፍራንስ ቤከንባወር፣ ቤርቲ ቮክስ፣ ኤሪክ ሪቤክ፣ ሩዲ ፎለር፣ የርገን ክሊንስማን፣ ዮሐይም ልቭ፣ ሃንሲ ፍሊክ እና ተሰናባቹ ዩሊያን ናግልስማን ይጠቀሳሉ። በነገራችን ላይ በአሰልጣኝ ፍራንስ ቤከንባወር እና ቤርቲ ቮክስ መካከል የነበረው ቁርቁዝ በጀርመን እግር ኳስ ታሪክ ምንጊዜም የማይረሳ ነው። በየርገን ክሎፕ የአሰልጣኝነት ዘመን የስፖርት ኃላፊው ሩዲ ፎለር በኃላፊነቱ እንደሚቆይ አርብ ዕለት ተገልጧል። የርገን ክሎፕ የሊቨርፑል አሰልጣኝነታቸው ካበቃ በኋላ በ2004 የሬድቡል ዓለም አቀፍ ሶከር ኃላፊ ሆነው በተሾሙበት ወቅትም የጀርመን ብሔራዊ የእግር ኳስ ዋና አሰልጣኝ ሊሆኑ ነው የሚል ጭምጭምታ ተሰምቶ ነበር። በዘንድሮ የዓለም ዋንጫ ደግሞ ጨዋታዎቹን በመተንተን ያቀርቡ የነበረው ሐተታና ትችት ትክክለኛነት በእርግጥም ቡድኑን የሚያሰለጥኑት ዋናው ሰው እኚህ ናቸው አስብሎ ነበር። አሰልጣኙ በቡድናቸው ምንም እንኳን እንደ ፈረንሳይ ቡድን ከፍተኛ አቅም ያላቸው ተጫዋቾች በአንድ ላይ ባይሰባሰቡም ፈረንሳይን ግን ማሸነፍ እንደሚችሉ አሳውቋል።
1: ጀርመን ውስጥ ስለ ጀርመን ቡድን አቅም ስናወራ እንደ ፈረንሳይ ጥሩ ነን ወይ የሚል ጥያቄ ይነሳል። መልሱ ታዲያ አይደለንም ነው። ያ በእውነቱ ትክክል አይደለም። ጥያቄው መሆን ያለበት እንደ ዴምቤሌ፣ እምባፔ፣ ዱዌ፣ ባርኮላ እና የመሳሰሉት ብዙ ተጫዋቾች በአንድ ቡድን ውስጥ አሉን ወይ ነው። መልሱ የሉንም፣ ግን እንዲያም ሆኖ ልናሸንፋቸው እንችላለን።
0: የርገን ክሎፕ የጀርመኑ ቦሩሲያ ዶርትሙንድ እና የእንግሊዙ ሊቨርፑል ቡድንን የአውሮፓ ሻምፒዮንን ጨምሮ ለበርካታ ዋንጫ በማብቃት በገናና አሰልጣኝነት ስማቸው ይነሳል። ቦሩሲያ ዶርትሙንድ የቡንደስሊጋውን ዋንጫ በተደጋጋሚ ከሚያነሳው ባየር ሚንሽን እጅ ፈልቅቆ እንዲወስድ አስችሏል። በ2013ም ቡድኑን ለሻምፒዮንስ ሊግ ፍጻሜ አብቅቷል። ሊቨርፑል ውስጥ በነበራቸው የዘጠኝ ዓመታት ቆይታ ከግማሽ ክፍለ ዘመን ግድም በኋላ ሊቨርፑል የፕሪሚየር ሊግ ዋንጫን አንስቶ ደጋፊዎቹ እንዲቦርቁ አስደርጓል። በ2019 ደግሞ በአውሮፓ ሻምፒዮንስ ሊግ ሊቨርፑል በሞሐመድ ሳላ እና ኦሪጂ ግቦች ቶትናምን 2-0 በማሸነፍ ይህን ልዩ ዋንጫ ቡድኑ እንዲያነሳ አስችሏል። አሁን ጥያቄው ለሶስት ተከታታይ የዓለም ዋንጫ በጊዜ የተሰናበተው የጀርመን ቡድንን የርገን ክሎፕ በዩሮ 2028 ለአውሮፓ ዋንጫ ያበቃሉ ወይ የሚለው ነው። የአሰልጣኙ ብቃት ብሔራዊ ቡድኑን እየመሩ ለመጀመሪያ ጊዜ አምስተርዳም ሆላንድ ውስጥ ከኔዘርላንድስ ጋር መስከረም 16 በሚያደርጉት ግጥሚያ ደመራው ወዴት እንደሚወድቅ የሚታይበት ይሆናል። የዓለም ዋንጫም የዓለም አቀፍ እግር ኳስ ማህበር ፊፋ ፕሬዚዳንት ጂያኒ ኢንፋንቲኖ አመራራቸውንና የዓለም ዋንጫ ዝግጅትን በተመለከተ ጥላቻና የተሳሳተ ሐሜት ያራምዳሉ ያሏቸው ተቺዎቻቸውን በብርቱ ወረፉ። በጥሞና አሰላስሉ፣ ጸልዩ፣ አሊያም ኳስ ተመልከቱ ሲሉም 15 ገጽ ያለው መልእክታቸውን የግላቸው የኢንስታግራም ገጽ ላይ ዛሬ ማለዳ አጋርቷል። መልእክቱንም 8 ሚሊዮን ተከታዮች ባሉት የፊፋ ገጽ አስነብቧል። የፊፋው ፕሬዚዳንት ዩናይትድ ስቴትስ፣ ሜክሲኮ እና ካናዳ በጋራ ያሰናዱትን የዘንድሮ የዓለም ዋንጫ ከመቼውም ጊዜ በላይ አስደናቂው የዓለም ዋንጫ ሲሉ አወድሷል። ዩናይትድ ስቴትስ ጦርነት የገጠመቻት ኢራን ተጫዋቾች ውድድሩ ላይ መሳተፋቸውንም እንደ ስኬት ገልጧል። የኢራን ዋና አሰልጣኝ አሚር ጋሌኖይ ግን በዓለም ዋንጫው መድረክ እንደውም እጅግ የተጨቆነው ቡድን የኢራን ብሔራዊ ቡድን ነው ብሏል። የኢራን ተጫዋቾች የዩናይትድ ስቴትስ ቪዛ ለማግኘት ብዙ ተንገላቷል። ቲኬት የገዙ የኢራን ደጋፊዎች ቪዛ በመከልከላቸው ትኬቶቻቸውን እንዲመልሱ ተገዷል። የኢራን ተጫዋቾች የዩናይትድ ስቴትስ ምድር ውስጥ እንዳያድሩ ስለተከለከሉ ሎስ አንጀለስ እና ሲያትል ውስጥ በነበራቸው ግጥሚያዎች ከልምምድ ስፍራቸው ሜክሲኮ ለመመላለስ ተገደው ነበር። የፊፋው ፕሬዚዳንት ከኢራን የቪዛ ክልከላ ጉዳይ ባሻገር ዩናይትድ ስቴትስ እንዳይገባ ስለተከለከለው ሶማሊያዊው ዳኛ ኦማር አርታንም ያሉት ነገር የለም። ጂያኒ ኢንፋንቲኖ በአንጻሩ ጥቂት ሰዎች ቪዛ ተከለከሉ ስትሉ ጠቅሳቸዋል። በመላው ዓለም በሚሊዮኖች ለሚቆጠሩት መሰጠቱን ግን ትክዳላችሁ ሲሉም በኢንስታግራም ጽሁፋቸው ተቺዎቻቸውን ተችቷል። ተቺዎች ይህም ብቻ ሳይሆን የፊፋው ፕሬዚዳንት ከዩናይትድ ስቴትስ ፕሬዚዳንት ጋር የነበራቸውን ግንኙነትንም ወርፏል። የዩናይትድ ስቴትስ በቀይ ካርድ የተሰናበተ ወሳኝ አጥቂ ፍሎሪያን ባሎጎን ጉዳይ ዳግም እንዲታይ ዶናልድ ትራምፕ ጠይቀው ተጫዋቹ በቀጣይ ጨዋታ ወደ ሜዳ እንዲገባ መፈቀዱንም ተቺዎች የፊፋን ሕግ የጣሰ ተግባር ብለውታል። ከ191 በቀይ ካርድ የተሰናበቱ ተጫዋቾች መካከል በቀጣይ ጨዋታ ሳይታገድ በማለፍ የዩናይትድ ስቴትሱ አጥቂ ብቸኛው ነው።

0: የፊፋው ፕሬዝዳንት የዓለም ማህበረሰብ አንድ ላይ ተሰባስቦ አስደሳች ጊዜ እንዲያሳልፍ በማድረግ ትንሽም ብትሆን ባሉት አስተዋጽኦ ኩራት እንደሚሰማቸው ገልጧል። የመኪና አሽከርካሪም በፎርሙላ 1 የመኪና አሽከርካሪም የማክለረን አሽከርካሪ ላንዶ ኖሪስ ትናንት አሸንፏል። ማክስ ፈርሽታፕን በሬድቡል ተሽከርካሪው የሁለተኛ ደረጃ አግኝቷል። የመርሴዲስ አሽከርካሪ አንድሬ ኪሚ አንቶኔሊ ሶስተኛ ደረጃ አግኝቷል። የፌራሪው አሽከርካሪ ሻርል ሌክሌር አራተኛ ደረጃ ሲያገኝ የቀድሞ የመርሴዲስ ያውኑ የፌራሪ አሽከርካሪ ሉዊስ ሃሚልተን የአምስተኛ ደረጃ አግኝቶ አጠናቋል። አድማጮች የስፖርት ጥንቅራችን በዚህ ይደመደማል። ማንተ ጋፍቶት ስለሽ ነኝ። አስተያየት ጥቆማችሁ አይለን። መልካም ጊዜ። ጤና ይስጥልኝ
1: አድማጮች። ስርጭታችንን ወደ ማጠቃለሉ ነን። ርዕሰ ዜናዎቹን ላሰማችሁ። በኦሮሚያ ክልል ምስራቅ አርሲ ከ450 በላይ ሰዎች መገደላቸውን ኢሰመጉ ይፋ አደረገ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ይህንን የገለጸው በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም እስከ ግንቦት 24 ቀን 2018 ዓ.ም ድረስ የተፈጸሙ የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ግኝት ይፋ ባደረገበት ልዩ መግለጫው ነው። የጀርመኑ መራሄ መንግስት ፍሬድሪሽ ሜርስ ቅዳሜ በበርሊን በተፈጸመው ጥቃት ምላሽ እንዲሰጥ ጥሪ አቀረቡ። መራሄ መንግስቱ ክትትል ይደረግበት የነበረው ግለሰብ ጥቃቱን እንዴት ሊያደርስ ቻለ? እንዴትስ መከላከል አልተቻለም? አሁንም መልስ የሚሹ ጥያቄዎች አሉ ሲሉ ገልጸዋል። አድማጮች የሰኞ ሐምሌ 20 ቀን 2018 ዓ.ም ምረት ዝግጅታችንን እናጠቃልላለን። መልካም ምሽት እያልኩ ለነገ ቀጠሮ ይዤ የምሰናበታችሁ አዜብ ታደሰ ነኝ። ጤና ይስጥልኝ።